የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ግንቦት 8 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በግጭት በተጎዳ ዓለም ውስጥ ክርስቲያኖች አንድነትን እንዲመሰክሩ ማሳሰባቸውን በቅዳሜው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በምስጢረ ሜሮን የምንቀበለው የመንፈስ ቅዱስ ጸጋ ኢየሱስን ለመከተል ጥንካሬን ይሰጠናል ማለታቸውን በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር በመሆን መልካም ቆይታ የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በግጭት በተጎዳ ዓለም ውስጥ ክርስቲያኖች አንድነትን እንዲመሰክሩ አሳሰቡ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ግንቦት 7 2018 ዓመተ ምህረት ከግብጽ የኮፕት ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ ተዋድሮስ ዳግማዊ ጋር ሐሳብ ተለዋውጠዋል። ቅዱስነታቸው በስልክ ውይይታቸው ወንጌልን የማወጅና ሰላምን የማስፈን የጋራ ኃላፊነታቸውን በማረጋገጥ ሁለቱም አብያተ ክርስቲያናት ወደ ሙሉ አንድነት የሚያደርጉትን የጋራ ጉዞ እንዲቀጥሉ አበረታተዋል። የክርስቲያኖች ሙሉ አንድነት የሩብ ጊዜ ብቻ ሳይሆን አስቸኳይም ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዓለምን እያስጨነቁትና በተለይም መካከለኛው ምስራቅ እያወደሙት ባሉት ግጭቶች አንጻር አንድነትን ማበረታታት እጅግ አስፈላጊ እንደሆነ አስገንዝበዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የኮፕትና የካቶሊክ አብያተ ክርስቲያናት የወዳጅነት ቀንን ምክንያት በማድረግ ከእስክንድሪያው የቅዱስ ማርቆስ መንበር ተተኪና በግብጽ የኮፕት ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ተዋድሮስ ዳግማዊ ጋር ባደረጉት ውይይትና የጽሑፍ መልእክት ልውውጥ ቁርጠኛና ይበልጥ ጠንካራ የሆነ የክርስቲያኖች አንድነት ማስፈለጉን አረጋግጠዋል። እንደ ቅድስት መንበር መግለጫ መሰረት የሁለቱ አብያተ ክርስቲያናት መሪዎች ውይይት በእምነትና በበጎ አድራጎት ላይ በተመሰረቱ ውይይቶች ላይ የሚደርሱ ማናቸውንም እንቅፋቶች ለማሸነፍ በኮፕትና በካቶሊክ አብያተ ክርስቲያናት መካከል የወዳጅነት ቀንን ለማክበር በተወሰደው አዲስ ተነሳሽነት ላይ ያተኮረ እንደነበር፣ በተጨማሪም በጦርነት እጅግ በተጎዳ የመካከለኛው ምስራቅ ወንጌልን ለማወጅ ሰላምንና እርቅን ለማስፈን ባለው የጋራ ኃላፊነት ላይ ያተኮረ እንደነበር ገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሁለቱ አብያተ ክርስቲያናት የወዳጅነት ቀንን መሠረት በማድረግ ለኮፕት ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ተዋድሮስ ዳግማዊ በላኩት ድጋሚ መልእክት ሐሳቡ ከፓትርያርኩ እንደመጣና በኋላም በነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ ተቀባይነትን አግኝቶ ድጋፍ መደረጉን አስታውሰዋል። የዚህ ሐሳብ ዋና ዓላማ የሁለቱ አብያተ ክርስቲያናት መሪዎች ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛና ብፁዕ ወቅዱስ ሺኖዳ ሳልሳዊ እንደ ጎርጎሮሳውያኑ በ1973 ዓመተ ምሕረት ባደረጉት ታሪካዊ ግንኙነት የኢየሱስ ክርስቶስን ተፈጥሮ ስብዕናና ተግባራትን በማስመልከት በጋራ የፈረሙት ሰነድ 40 ዓመት መታሰቢያን ለማክበር እንደሆነ ታውቋል። ከአስር ዓመታት በኋላ ብፁዕ ወቅዱስ ተዋድሮስ ዳግማዊና ርዕሰ ሊቃነ ጳጳሳት ፍራንችስኮስ ግንቦት ወር 2023 ዓመተ ምሕረት እንደገና መገናኘታቸው ይታወሳል። የመጀመሪያው በቅዱስ ጴጥሮስ አደባባይ የተሰበሰቡትን ምዕመናን በኅብረት ለመባረክ የተገናኙበት ሲሆን ከዚያም በማግስቱ የቅዱስ ቁርባን ተስፋን እንደገና ለማረጋገጥና እንደ ጎርጎሮሳውያኑ በ2015 ዓመተ ምሕረት በእስላማዊ መንግሥት አሸባሪዎች በሊቢያ የባህር ዳርቻ የተገደሉትን 21 የኮፕት ክርስቲያኖች ለማስታወስ የተገናኙበት እንደነበር ይታወሳል። እነዚህ 21 ክርስቲያኖች ዛሬ በሐዋርያው ቅዱስ ጴጥሮስና በሐዋርያው ቅዱስ ማርቆስ መንበር መካከል የመንፈሳዊ ኅብረት ምልክት በመሆን በሮም

ምሳሌ ላይ መተማመን እንችላለን ብለዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የኮፕትና የካቶሊክ እምነቶች የወዳጅነት ቀን ምክንያት በማድረግ እሁድ ግንቦት 2 2018 ዓመተ ምህረት በሰሜን ጣሊያን ቬኒስ ከተማ በሚገኘው በቅዱስ ማርቆስ ባዚሊካ ውስጥ መስዋዕተ ቅዳሴን ላቀረቡት የኮፕት ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ ተዋድሮስ ዳግማዊ ወንድማዊ ሰላምታ መላካቸው ይታወሳል። ሁለቱ የሃይማኖት መሪዎች እስከዛሬ በአካል ባይገናኙም ሩሰ ሊቃነ ጳጳሳት ሊዮ 14ኛ ለካቶሊካዊት ቤተክርስቲያን ሐዋርያዊ መሪነት በተመረጡበት ወቅት ብፁዕ ወቅዱስ ፓትርያርክ ተዋድሮስ ዳግማዊ የመልካም ምኞት መግለጫ መልእክት ልከው እንደነበር የሚታወስ ሲሆን፣ እንዲሁም ሩሰ ሊቃነ ጳጳሳት ሊዮ 14ኛ ከተወዳጇ የኮፕት ቤተክርስቲያን ጋር በህብረት የሚደረግ የወዳጅነት ጉዞ በኢየሱስ ክርስቶስ እርዳታ ወደ ፍጹም አንድነት እንዲመራን በማለት በጸሎት መጠየቃቸው ይታወሳል። ወዳጅነት ለእኛ ለክርስቲያኖች የሚያሻማ ስሜት ሳይሆን የሕይወታችንና የእምነታችን ዋና ማዕከል ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ ክርስቶስ ራሱ ወዳጆቼ ሆይ ብሎ ይጠራ እንደነበርና ነፍሱን ለወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለውም ብሎ እንደሚያስተምረን አስታውሰዋል። ስለዚህ ኢየሱስ ክርስቶስ ከእኛ ጋር ባለው ወዳጅነት ላይ በመመስረት ለሰው ልጆች ሁሉ ስለ መለኮታዊ የበጎ አድራጎት ሥራ አብረን በመመስከር በራሳችንና በቤተ ክርስቲያኖቻችን መካከል ያለውን ወዳጅነት ማጠናከር እንችላለን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ ከ2003 ዓመተ ምህረት ጀምሮ እጅግ ፍሬያማ በሆነ ስነ መለኮታዊ ውይይት ላይ የተሰማራው የካቶሊካዊት ቤተ ክርስቲያንና የምስራቅ ኦርቶዶክስ አብያተ ክርስቲያናት ዓለም አቀፍ የጋራ ስነ መለኮታዊ ውይይት ኮሚሽን ሁሉም አንድ እንዲሆኑ የሚለውን የኢየሱስ ክርስቶስን ጸሎት እውን ለማድረግ በተቻለ ፍጥነት ሥራውን ሊጀምር እንደሚችል ያላቸውን ተስፋ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚሁ መልእክታቸው እንደ ጎርጎሮሳውያኑ ጥቅምት ወር 2025 ዓመተ ምህረት በዋዲ ኤልናታሩን በሚገኘው በቅዱስ ቢሾይ ገዳም እምነትና ሥርዓት በሚል ርዕስ በተካሄደው 6ኛው ዓለም አቀፍ ጉባኤ ላይ የተሳተፉትን ጨምሮ በርካታ የካቶሊካዊት ቤተ ክርስቲያን ልዑካንን በማስተናገዷ የኮፕት ኦርቶዶክስ ቤተ ክርስቲያንን አመስግነዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደዚሁም የመጀመሪያው የኒቅያ ጉባኤ 1700ኛ ዓመት መታሰቢያ ላይ የተደረጉ አስተንትኖች የቤተ ክርስቲያኗን ተጨባጭ አንድነት ለማሳካት ያለንን ፍላጎት እንደገና እንደሚያነሳሳ ያላቸውን እምነት ገልጸው፣ ይህም በኒቅያው ጸሎት ሃይማኖት ውስጥ የምናገኘው አንድነት እንዲገኝ ከልብ ጸልያለሁ ብለዋል። የጴንጤቆስቴ በዓልን ለማክበር በምንዘጋጅበት በዚህ ወቅት የኮፕት ኦርቶዶክሶችንና ካቶሊኮችን ወደ ሙሉ ኅብረት በሚወስደን የጋራ ጉዞ በእውነትና በፍቅር እንዲመራን በማለት መንፈስ ቅዱስን ተማጽነዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በምስጢረ ሜሮን የምንቀበለው የመንፈስ ቅዱስ ጸጋ ኢየሱስን ለመከተል ጥንካሬን ይሰጠናል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምስጢረ ሜሮን የተቀበሉ በጣሊያን የጄኖቫ ሀገረ ስብከት አዳጊ ወጣቶችን በቫቲካን ተቀብለው መልእክት አስተላልፈዋል። ቅዱስነታቸው ለወጣቶቹ ባስተላለፉት መልእክት የምስጢረ ሜሮን ጸጋን ከተቀበሉ በኋላ ለኢየሱስ ክርስቶስ ያላቸውን ከፍተኛ ፍላጎትና ቁርጠኝነት እንዲጠብቁ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰሜን ጣሊያን ጄኖቫ ሀገረ ስብከት ምስጢረ ሜሮን ከተቀበሉ በኋላ መንፈሳዊ ንግደት በማድረግ ቅዳሜ ግንቦት 8 2018 ዓመተ ምህረት ወደ ሮም ከመጡት አዳጊ ወጣቶች ጋር ተገናኝተው ባስተላለፉት የማበረታቻ መልእክት ለኢየሱስ ክርስቶስ ያላቸውን ከፍተኛ ፍላጎትና ቁርጠኝነት እንዲጠብቁ አሳስበዋል። አዳጊዎቹ ከዚህ በፊት የምስጢረ ሜሮን ጸጋን ለመቀበል ሲዘጋጁ የቆዩ ሲሆን፣ ይህም የምስጢራትን መጀመሪያ በማጠናቀቅ ምስጢረ ጥምቀትን የተቀበለ ሰው በመንፈስ ቅዱስ ስጦታ የሚሞላ እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለአዳጊ ወጣቶች ባደረጉት ንግግር የምስጢረ ሜሮን ጸጋ የመንፈስ ቅዱስ ስጦታ በመሆኑ እያንዳንዱ ጳጳስ የተሰማውን ታላቅ ደስታን የሚገልጽበት ዕድል እንደሆነም አስረድተዋል። ምስጢረ ሜሮንን መቀበል እጅግ ያስደስታል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምክንያቱም የመንፈስ ቅዱስ ሙላት ጉጉት፣ ጥንካሬና ኢየሱስ ክርስቶስን መከተል ዘወትር ለእግዚአብሔር አዎ እንድንል እና በድፍረት እርሱን ለመከተል እምነትን በተግባር ለመኖርና ከኢየሱስ ክርስቶስ ሊያርቀን በሚፈልግ ዓለም ውስጥ ጠንክረን የመኖር ኃይልን ይሰጠናል ብለዋል። እንደ ጎርጎሮሳውያኑ የሚቀጥለው እሁድ ማለትም እሁድ ግንቦት 24 2026 ዓመተ ምህረት የጴራቅሊጦስ በዓል የሚከበርበት መሆኑን የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መንፈስ ቅዱስን የተቀበሉ የመጀመሪያዎቹ ደቀ መዛሙርት የእግዚአብሔርን ፍቅር ማወጅ የጀመሩበትን ቤተ ክርስቲያን የምታስታውስበት ዕለት እንደሆነ ያስረድተዋል።
ምስጢረ ሜሮንን የተቀበለ እያንዳንዱ የቤተ ክርስቲያን አባል በቤተ ክርስቲያን ተልእኮ እንዲሳተፍ የተጠራና በእኛ ውስጥ የሚኖረውን መንፈስ ቅዱስ

ጓደኞቹና ለቤተሰቦቹ እንዲመሰክር የሚላክ መሆኑን ቅዱስነታቸው አስረድተዋል። ምስጢረ ሜሮን ለጳጳሳት ታላቅ ደስታን የሚያጎናጽፍ እንደሆነ ገልጸው፣ ነገር ግን ብዙውን ጊዜ በርካታ ወጣቶች እንደገና ከቁምስናቸው እየጠፉ ወደ ቤተ ክርስቲያን አለመመለሳቸው ሐዘንን እንደሚያመጣባቸው አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለዚህ ወጣት ካቶሊካውያን ለመንፈስ ቅዱስ የጽናት ስጦታ ልዩ ትኩረት በመስጠት እምነታቸውን በጋራ እንዲኖሩ ጥሪ አቅርበዋል። በዚህ ጊዜ ያገኛችሁትንና ወደ ሮም በመምጣታችሁ የተሰማችሁትን ደስታ በልባችሁ ይዛችሁ ሳትዘነጉ የኢየሱስ ክርስቶስ ታማኝ ደቀ መዛሙርት ሆናችሁ በእምነት ጸንታችሁ ኑሩ ሲሉ አሳስበዋል። ወደ መጡባቸው ቁምስናዎች ሲመለሱም በህብረት እንዲኖሩ በሚያስችሏቸው በርካታ ተግባራትና እድሎች ላይ እንዲሳተፉ ጋብዘዋቸዋል። እምነትን ብቻችንን ሳንሆን አብረን እንኖረዋለን ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህ ወዳጅነትና የማኅበረሰብ ግንኙነት መሠረቶች የኢየሱስ ደቀ መዛሙርት እንደመሆናችን መጠን በእርሱ ጸንተን የምንኖርባቸው መንገዶች ናቸው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ምስጢረ ሜሮንን የተቀበሉት ከጄኖቫ ሀገር ስብከት የመጡ አዳጊ ወጣቶች የመንፈስ ቅዱስ የጸጋ ሙላት በሕይወታቸው ሁሉ እንዲጠብቁትና በዚህ ጊዜም እንዲደሰቱ አበረታተዋቸዋል። እያንዳንዳችሁ የእግዚአብሔር ወዳጆች ደቀ መዛሙርቱና ሚስዮናውያኑ ሆናችሁ ለመቀጠል መፈለጋችሁና በእምነት ጸንታችሁ ለመኖር የገባችሁት ቃል ኪዳን እጅግ አስፈላጊ ነው ሲሉ አስገንዝበዋል። ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ግንቦት 8 2018 ዓመተ ምሕረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅት እናቀርብላችኋለን። በዛሬው ዝግጅታችን ነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምዕመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የቤተሰቦች ተሞክሮዎችና ተግዳሮቶች በሚል ንዑስ ርዕስ ከአንቀጽ 37 እስከ 41 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

የቤተሰቦች ተሞክሮችና ተግዳሮቶች። አሁን ያለው የቤተሰብ ሁኔታ ለረጅም ጊዜ ለጸጋ ክፍት መሆንን ሳናበረታታ በትምህርታዊ፣ ስነህይወታዊና ግብረገባዊ ጉዳዮች ላይ ብቻ በማትኮር ለቤተሰቦች በቂ ድጋፍ እየሰጠን ነው? የጋብቻን ትስስር እያጠናከርን ነው? ለጋብቻ ህይወት ትርጉም እየሰጠን ነው ስንል ቆይተናል። ጋብቻ የዕድሜ ልክ ሸክም ሳይሆን ወደ ግላዊ እድገትና ሙላት የሚያደርስ መንገድ መሆኑን የማስረዳት ችግር አለብን። እንደዚሁም ውስንነቶች ቢኖሯቸውም ለወንጌል ጥሪ የተቻላቸውን ያህል ምላሽ ለሚሰጡና በውስብስብ ሁኔታዎች ውስጥ የራሳቸውን ፍላጎት መርምረው ማወቅ ለሚችሉ ምእመን ህሊና በቂ ቦታ መስጠት ይከብደናል። የተጠራነው ህሊናን ለማነጽ እንጂ ለመተካት አይደለም። አብዛኞቹ ሰዎች ለሆኑና የእርስ በርስ መከባበር ለሚታይባቸው የቤተሰብ ግንኙነቶች ዋጋ ስለሚሰጡ ልናመሰግናቸው ይገባል። እነዚህ ሰዎች ቤተ ክርስቲያን በፍቅር ማደግን፣ ግጭት ማስወገድንና ልጆች ማሳደግን በሚመለከቱ መስኮች አመራርና ምክር ለመስጠት የሚታደርገውን ጥረት ያደንቃሉ። ብዙዎቹም የጋብቻንና የቤተሰብን ተግዳሮቶች ለመጋፈጥ የሚረዳቸውን በምስጢረ ንስሐና በምስጢረ ቁርባን የሚገኘውን የጸጋ ኃይል አውቀዋል። በአንዳንድ አገሮች በተለይም በተለያዩ የአፍሪካ አካባቢዎች ዓለማዊነት አንዳንድ ባህላዊ እሴቶችን ስላላዳከሙ ጋብቻዎች በሁለት ትላልቅ ወይም ሰፊ ቤተሰቦች መካከል ጠንካራ ትስስር እንዲፈጠርና ችግሮችንና ግጭቶችን ለመፍታት የሚያስችሉ ግልጽ መዋቅሮች እንዲኖሩ አስችለዋል። በአሁኑ ጊዜ ዘላቂ ብቻ ሳይሆን ፍሬያማና በፍቅር የተሞሉ ጋብቻዎች ስላላቸው ምስክርነት ምስጋና እናቀርባለን። እነዚህ ሁሉ ምክንያቶች ጥንዶች የወንጌልን ፍላጎት በማወቅ እንዲያድጉ የሚረዳ አዎንታዊና ምቹ ሐዋርያዊ አቀራረብ እንዲኖር ያደርጋሉ። ሆኖም ብዙውን ጊዜ እውነተኛ ደስታ የሚገኝባቸውን መንገዶች በመጠቆም ረገድ የቅድሚያ እርምጃ ከመውሰድ ይልቅ የአስተሳሰብ ዝቅጠት የሚታይበትን ዓለም በማውገዝ ሐዋርያዊ ጉልበታችንን ስለምናጠፋ ተከላካዮች ሆነናል። ብዙ ሰዎች ስለ ጋብቻና ቤተሰብ ያለው የቤተ ክርስቲያን መልእክት ትልቅ ምሳሌ ያስቀመጠውን፣ ነገር ግን ሳምራዊት ሴትን ወይም በምንዝር የተያዘችውን ሴት ለመሰሉ ግለሰቦች ደካማና ክብካቤና ቅርበት ከማሳየት ያልተቆጠበውን የኢየሱስን ትምህርትና አስተሳሰብ በግልጽ እንደማያንጸባርቅ ያስባሉ። ፍቅርን ወይም ራስን አሳልፎ መስጠትን የማይደግፍ ባህላዊ ዝቅጠትን ከማውገዝ ወደ ኋላ እንላለን ማለት ዘበት ነው። ከሁለቱ ሲኖዶሶች በፊት የተደረገው ምክክር የተለያዩ የጠፋ ባህልን ምልክቶች አሳይቷል። እዚህ ላይ ለምሳሌ ሰዎች ከአንድ ስሜታዊ ግንኙነት ወደ ሌላው በምን ያህል ፍጥነት እንደሚያዞሩ ሳስብ ይገርመኛል። እነዚህ ሰዎች ፍቅር በሸማቹ ፍላጎት ከማኅበራዊ መረቦች መስመር ጋር ሊገናኝ ወይም ሊላቀቅ ይችላል፣ ግንኙነቱም በፍጥነት ሊታገድ ይችላል ብሎ ያምናሉ። እንደዚሁም ከቋሚ ግዴታ በነጻ ጊዜ ከመመሰጥ ብቸኝነትን ለመሸሽ ጥበቃ ወይም አንዳንድ አገልግሎቶችን ለመስጠት ሲባል ጥቅምና ጉዳቱን ከሚያመዛዝኑ ግንኙነቶች ጋር ተያይዞ የሚከሰተውን ፍርሃት አስባለሁ። ውጤታማ ግንኙነቶችን የምንመለከተው ቁሳዊ ነገሮችንና አካባቢን በምንመለከትበት አኳኋን ነው። ሁሉም ነገር ቀሪ ነው። ማንም ሰው ተጠቅሞ የተረፈውን ይጥላል፣ ይወስዳል፣ ይሰብራል፣ ይበዘብዛል፣ እስከ መጨረሻ ጠብታ ድረስ ይጨምቃል። ከዚህ በኋላ ደህና ሁን ይላል። ራስን ማምለክ ሰዎችን ከራሳቸው ምኞትና ፍላጎት ባሻገር እንዲያዩ ያደርጋቸዋል። ሆኖም ፈጠነም ዘገየም ሌሎች ሰዎችን እንደ ዕቃ የሚጠቀሙ ሰዎች ራሳቸው በዚያው አስተሳሰብ መሠረት የሌሎች መጠቀሚያ ሆነው እንደ አሮጌ ዕቃ ይጣላሉ። ፍቺ ብዙውን ጊዜ የሚከሰተው ነጻነትን በምሹና እርስ በርስ በሚደጋገፉና በመንከባከብ አብሮ የማርጀት ሐሳብን በሚቃወሙ ዕድሜያቸው በገፉ ጎልማሶች መካከል መሆኑን ማጤን ያስፈልጋል። የወደፊቱ ዕድል ስለሌላቸው ወጣቶች ቤተሰብ እንዳይመሠርቱ በሚያስገድዷቸው ባህል ውስጥ እንኖራለን ብሎ ማሰብ የዋህነት ይሆናል። ይኸውም ባህል ብዙ አማራጮች አሏቸው፣ ወጣቶችም ቤተሰብ እንዳይመሠርቱ ይገፋፋቸዋል።
በአንዳንድ አገሮች ብዙ ወጣቶች በኢኮኖሚያዊ፣ በሥራ ወይም በትምህርት ምክንያት ጋብቻን ያዘገያሉ። አንዳንዶቹ ደግሞ ይህን የሚያደርጉት ጋብቻንና ቤተሰብን ዋጋ በሚሰጡ ርዕዮተ ዓለሞች እጅግ ከባድና የተቀደሰ ነገር ነው ብሎ ከመገመት በሚመጣ ፍርሃት አብሮ ከመኖር ጋር በተያያዙ ማኅበራዊ ዕድሎችና ኢኮኖሚያዊ ጥቅሞች ፍቅርን የስሜትና የደግነት ሐሳብ ብቻ ነው በሚል ግምት ነጻነታቸውን እንዳጡ በመፍራት እና ተቋማዊና ቢሮክራሲያዊ መስሎ የሚታየውን ነገር በመጥላት ነው። ስለዚህ የወጣቶችን ልብ ለመማረክና ለልግስና፣ ለዝግጅነት፣ ለፍቅርና ለጀግንነት ጭምር ያላቸውን ችሎታ ለማነሳሳት እንዲሁም የጋብቻን ተግዳሮት በንቃትና በድፍረት እንዲቀበሉ ለማድረግ የሚረዳ ትክክለኛ ቋንቋ፣ የክርክርና የምስክርነት አይነቶችን ማግኘት ያስፈልገናል። የሲኖዶሱ አባቶች እንዳመለከቱት በዛሬው ዓለም የሚታዩ ባህላዊ ዝንባሌዎች በሰው ስሜት ላይ ምንም ገደብ ያላቸው አይመስልም። እንዲሁም ራስን የሚያመልክ ያልተረጋጋ ወይም ተለዋዋጭ ስሜት አንድን ሰው ሁልጊዜ ወደ ብስለት አያደርሰው። እንዲሁም በአሁኑ ጊዜ ኢንተርኔትን ያለ አግባብ በመጠቀም ጭምር እየተስፋፋ የመጡ አስነዋሪ ፊልሞችን ገላን ለገንዘብ የመሸጥና ሰዎችን ወደ ዝሙት አዳሪነት እንዲገቡ የሚያስገድዷቸውን አስነዋሪ ሁኔታዎች መኖር እንዳሳሰባቸው የሲኖዶሱ አባቶች ገልጸዋል። በዚህ አግባብ ጥንዶቹ ብዙውን ጊዜ ስለ እድገት አማራጮች እርግጠኞች አይደሉም። ያወላውላሉ፣ ይታገላሉ። ብዙዎቹ በእድገታቸውና በወሲባዊ ሕይወታቸው ገና በእንጭጭነት ደረጃ ላይ የሚገኙ ናቸው። የጥንዶቹ የግንኙነት ቀውስ ቤተሰብን ያናጋል። በመለያየትና በፍቺ ምክንያት እንዲሁም ግላዊና ማኅበራዊ ትስስሮችን በማላላት ወጣቶችን፣ ሕፃናትንና መላውን ኅብረተሰብ ወደ ከባድ ችግር ውስጥ እንዲገቡ ያደርጋቸዋል። የጋብቻ ችግሮች ብዙውን ጊዜ ከጥድፊያና ለማሰላሰልና ለትዕግሥት መሥዋዕትነት ለመክፈልና እርስ በርስ ይቅር ለማባባል ድፍረቱ ካለመኖሩ ጋር ይያያዛል። ውድቀት ለአዲስ ግንኙነት፣ ለአዲስ ጥንዶች፣ ለአዲስ ጥምረቶችና ለአዲስ ጋብቻዎች መነሻ ይሆናል። ለክርስትና ሕይወት ውስብስብና አስቸጋሪ የሆኑ የቤተሰብ ሁኔታዎችንም ይፈጥራል። ከዚህ በተጨማሪ ልጆች መውለድን በመጥላትና በዓለም የሥነ ተዋልዶ ጤና ፖለቲካ በመበረታታት የተከሰተው የሕዝብ ብዛት መቀነስ በትውልዶች መካከል ያለው ግንኙነት ከእንግዲህ ወዲህ አስተማማኝ የማይሆንበትን ሁኔታ ይፈጥራል። በዚህ ሂደት ደግሞ ይህ የሕዝብ ቁጥር መቀነስ ወደ ኢኮኖሚያዊ ድህነትና ተስፋ ማጣት ያመራል። የሥነ ሕይወት ቴክኖሎጂም በልደት ምጣኔ ላይ ትልቅ አንደምታ ነበረው። ከዚህ ሌላ ሌሎች ምክንያቶችም አሉ። እነርሱም የኢንዱስትሪ እድገት፣ የሥነ ተዋልዶ አብዮት፣ የሕዝብ ብዛት ፍርሃትና የኢኮኖሚ ችግሮች ናቸው። የፍጆታ ባህልም ሰዎችን ነጻነታቸውንና የአኗኗር ዘይቤያቸውን ለመጠበቅ ስሉ ልጆችን እንዳይወልዱ ሊከለክሏቸው ይችላል። ሕይወትን የማስተላለፍ በጎ ሕሊና ያላቸው ጥንዶች በበቂ ምክንያት የልጆቻቸውን ቁጥር እንዲገድቡ ያደርጋቸዋል። ለሕሊናቸውም ክብር ስትል ቤተ ክርስቲያን ጽንስ ለመከላከል ለማምከንና ጽንስ ለማስወረድ ጭምር የሚደረገውን የመንግሥት ጣልቃ ገብነት በጥብቅ ትቃወማለች። እነዚህን የመሰሉ እርምጃዎች ከፍተኛ የውልደት ምጣኔ ባለባቸው ስፍራዎች ጭምር ተቀባይነት የላቸውም። በአንዳንድ አሳሳቢ የሆነ ዝቅተኛ የልደት ምጣኔ ባላቸው አገሮችም ቢሆን ፖለቲከኞች እነዚህን እርምጃዎች ሲያበረታቱ እናያለን። የኮሪያ ጳጳሳት እንደተናገሩት ይህ እርምጃ እርስ በርሱ የሚቃረንና የራስን ግዴታ ችላ የማለት አካሄድ ነው ይላሉ።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 9 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የግንቦት 9 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣቸዋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ዕለታዊ ጭንቀታችን ለመልካም ሥራችን እንቅፋት መሆን በፍጹም የለበትም በሚል አርዕስት የቀረበ አንድ አስተንትነው ወደናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣቸዋለን። የዛሬ ሁለተኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 21 ከቁጥር 15 እስከ 25 ላይ እንደተጠቀሰው በልተው ካበቁ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ አብልጠህ ትወደኛለህን? አለው። እርሱም አዎን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም ጠቦቶችን መግብ አለው። ኢየሱስም ለሁለተኛ ጊዜ የዮና ልጅ ስምዖን ሆይ በእውነት ትወደኛለህን? አለው። እርሱም አዎን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም በጎቼን ጠብቅ አለው። ሦስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ጴጥሮስም ሦስተኛ ጊዜ ኢየሱስ ትወደኛለህን? ብሎ ስለ ጠየቀው አዝኖ ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህም ታውቃለህ አለው። ኢየሱስም እንዲህ አለው፣ በጎችን መግብ። እውነት እልሃለሁ፣ ወጣት ሳለህ ልብስህን ራስህ ለብሰህ ወደ ፈለግህበት ትሄድ ነበር፤ ስትሸመግል ግን እጅህን ትዘረጋለህ፣ ሌላም ሰው ልብስህን አስታጥቆ ልትሄድ ወደማትፈልግበት ቦታ ይወስድሃል። ኢየሱስ ይህንን ያለው ጴጥሮስ በምን ዓይነት ሞት እግዚአብሔርን እንደሚያከብረው ለማመልከት ነው። ከዚህ በኋላ ተከተለኝ አለው። ጴጥሮስ ወደ ኋላ ዞር ሲል ኢየሱስ ይወደው የነበረ ደቀ መዝሙር ሲከተላቸው አየ። ይህም ደቀ መዝሙር ያን ጊዜ ራት ሲበሉ ወደ ኢየሱስ ደረት ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበር። ጴጥሮስ ባየው ጊዜ ጌታ ሆይ እርሱስ ብሎ ጠየቀ። ኢየሱስም እስክመለስ ድረስ በሕይወት እንዲኖር ብፈልግ እንኳን አንተ ምን ቸገረ? አንተ ራስህ ተከተለኝ አለው። በዚህ ምክንያት ይህ ደቀ መዝሙር አይሞትም የሚል ወሬ በወንድሞች መካከል ተሰራጨ። ኢየሱስ ግን እስክመለስ ድረስ በሕይወት እንዲኖር ብፈልግ አንተ ምን ቸገረ አለው እንጂ እንደማይሞት አልነገረውም። ስለ እነዚህ የሚመሰክረውና ይህንን የጻፈው ይህ ደቀ መዝሙር ነው። ምስክርነቱም እውነት እንደሆነ እናውቃለን። ኢየሱስ ያደረጋቸው ሌሎች ብዙ ነገሮች አሉ። ሁሉም ነገር ቢጻፍ ለተጻፉት መጻሕፍት ሁሉ ዓለም በቂ ቦታ የሚኖረው አይመስለኝም። ጌታ ሰማይና ምድር ያልፋል ቃል ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም

በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም በጎ ፍቃድ ያላችሁ ሁሉ ዛሬ እንደ ቤተ ክርስቲያናችን ሥርዓት አቆጣጠር የትንሣኤ አምስተኛ ሰንበትን እናከብራለን። በዚህ ዕለት ጌታችን ኢየሱስ ክርስቶስ የሕይወታችን መመሪያ የሆነውን ቃሉን ቅድስት ቤተ ክርስቲያን ለዕለቱ ባዘጋጀችልን ንባባት አማካኝነት ወደ እያንዳንዳችን ልብ ይልካል። በእርግጥ ጌታችን ኢየሱስ ክርስቶስ ቃሉን ወደ እኛ ሲልክ ቃሉ በሙሉ ልብ እንድናዳምጠውና እንድናስተውል ቢሆንም የቃሉ መደመጥ ዋነኛ ዓላማውና ግቡ ያዳመጥነውን ቃል በሕይወታችን መተግበር እንድንችል ነው። ለዚህም ነው ሁልጊዜ የቃሉ ሰሚዎች ብቻ ሳንሆን በተግባር የምናውልበት ብርታትና ጸጋ ስጠን ብለን የምንለምነው። እንግዲህ በዚህ መልኩ ቅዱስ ሐዋርያው ጳውሎስ ለሮም ሰዎች በጻፈው መልእክት አድርጎ ዛሬ ለእኛም እግዚአብሔር ፍጹም መሐሪ፣ ፍጹም ይቅር ባይ አምላክ መሆኑን ይነግረናል። እኛ ልጆቹ ምንም ያህል ኃጢአተኞች ብንሆንም እንኳን በእርሱ ፊት ለመቆም የተገባን ስሙን ለመጥራት በአነጋገራችን ሆነ በአካሄዳችን ሆነ በምግባራችን የተገባን ባንሆንም እንኳን የእርሱ ፍቅር፣ የእርሱ ቸርነት፣ የእርሱ ምሕረት እኛ ከምንገምተው በላይ ነውና እጆቹን ዘርግቶ ሊያቅፈን፣ ሊያበረታታን፣ እውነተኛ አባትነቱን ሊያሳየን ዘወትር ወደ እኛ ይመጣል። ከኃጢአታችንም ይፈታናል፣ በፍቅሩና በጸጋውም ይሞላናል። ቅዱስ ሐዋርያ ጳውሎስ በዚሁ መልእክቱ በቁጥር 2 ላይ እንደሚጠቅሰው እኛ ለኃጢአት ሞተናል ይለናል። ለኃጢአት መሞት ማለት በእግዚአብሔር ጸጋ በጌታችን ኢየሱስ ክርስቶስ ሞትና ትንሣኤ መሳተፍ፣ ድሮ ከነበረበት አሮጌ እኛነት በመውጣት በአንድያ የእግዚአብሔር ልጅ የተጎናጸፍነውን አዲሱን ከኃጢአት ነፃ የመውጣት ሰውነት ይዘን ወደ ቅድስና ጉዞ መጀመር ማለት ነው። ለኃጢአት መሞት ማለት ማንነታችንን ሙሉ በሙሉ ለእግዚአብሔር ፍቃድ ማስገዛት ማለት ነው። ለኃጢአት መሞት ማለት ለራሳችን ፍላጎትና ስሜት ብቻ መገዛት ሳይሆን እግዚአብሔር በመንፈስ ቅዱስ መሪነት፣ በመንፈስ ቅዱስ አጋዥነት ለሚሰጠን መመሪያ ተገዢ መሆን ማለት ነው። ለኃጢአት መሞት ማለት ሰይጣንንና ከእርሱ የሚመነጨውን ማንኛውንም ዐይነት ክፉ ሐሳብና ምኞት መካድ ማለት ነው። ለኃጢአት መሞት ማለት ከማንኛውም ዐይነት ኃጢአት ነፃ በመሆን በእግዚአብሔር ጸጋ ውስጥ መመላለስ ማለት ነው። ቅዱስ ሐዋርያ ጳውሎስ እንደሚለው በጌታችን ኢየሱስ ክርስቶስ ተጠምቀናል ስንል ከጌታችን ኢየሱስ ክርስቶስ ጋር አብረን ሞተናል፣ ከጌታችን ኢየሱስ ክርስቶስ ጋር አብረን ወደ መቃብር ወርደናል። እዛም በኃጢአት የበሰበሰውን አሮጌውን ሰውነት በመተው ከጌታችን ኢየሱስ ክርስቶስ ጋር አብረን በአዲስ ሰውነት፣ በአዲስ መንፈስ፣ በአዲስ ኃይል ተነስተናል ማለታችን ነው። በጌታችን ኢየሱስ ክርስቶስ አዲስ ፍጥረት ሆነናል ማለታችን ነው። ይህ በጌታችን ኢየሱስ ክርስቶስ ትንሣኤ ያገኘነው አዲስ ሕይወት በተለያዩ መንፈሳዊ እሴቶች ልንጠብቀው፣ ልንንከባከበው ይገባል። በተለይም የእምነታችን መሠረትና የጸጋዎች ሁሉ ምንጭ በሆነው በመሥዋዕተ ቅዳሴ መሳተፍ የምሥጢራትን የጸጋዎችን ሁሉ ባለቤት የሆነውን ጌታችን ኢየሱስ ክርስቶስን በሥጋ ወደሙ መልክ መቀበልና ከእርሱም በምናገኘው ኃይል በየትኛውም መንፈሳዊ እንቅስቃሴ ውስጥ ተካፋይ በመሆን ልናሳድገው ይገባል። ይህ የተቀበልነው አዲስ ሰውነት በዚሁ መልኩ በየጊዜው እየታደሰ የማሄድ ከሆነ የተቀበልነው ጸጋ ቀስ በቀስ ከውስጣችን በመውጣት ተመልሰን ወደ አሮጌው ኃጢአተኛ እኛነታችን በማዘንበል እንደ ቀድሞ የሰይጣንና የእርሱን ሥራ ብቻ ተካፋዮች እንሆናለን ማለት ነው። አንድ ተክል ተተክሎ አስፈላጊ እንክብካቤ ካልተደረገለት በምንም መልኩ ሊያድግ አይችልም። ማለትም ውሃ ማጠጣት፣ መኮትኮት፣ አረሙን ማስወገድ፣ በዙሪያው ማዳበሪያ መጨመርና የመሳሰሉትን። ከተነፈገ አድጎ ፍሬ ማፍራት አይደለም ማደጉ ራሱ ጥያቄ ውስጥ ይወድቃል። ቀስ በቀስ ይጠወልጋል፣ ይደርቃል፣ በስተ መጨረሻም ይሞታል። እኛም በመንፈሳዊ ሕይወታችን እንደዚህ ነን። አስፈላጊው መንፈሳዊ እንክብካቤ ከሌለ ቀስ በቀስ እንጠወልጋለን፣ እንደርቃለን፣ በስተ መጨረሻም እንሞታለን። ቅዱስ ሐዋርያው ጴጥሮስም በሁለተኛ መልእክቱ የሚደግምልን

ጠብቀን ይዘን ወደ ዘላለማዊ ሕይወት እንድንሻገር መልእክቱን ያስተላልፍልናል። ቅዱስ ሐዋርያው ጴጥሮስ በመቀጠል እንደ ባለ አእምሮ ሐሳቡ ጸሎትን ለማድረግ ይረዳችሁ ዘንድ በመጠን ኑሩ፣ ከሁሉም በላይ ደግሞ እርስ በርሳችሁ ፍቅር ይኑራችሁ፣ እግዚአብሔር በሰጣችሁ ስጦታ ተጠቅማችሁ ወንድሞቻችሁንና እህቶቻችሁን በሚገባ አገልግሉ ይለናል። ይህንን ማድረግ ስንችል ብቻ ነው ጌታችን ኢየሱስ ክርስቶስ በትንሣኤው በሰጠን አዲስ ሕይወት ውስጥ እየኖርነን ብለን መናገር የምንችለው። ይህንን መተኪያ የሌለው ቀጥተኛ መንገድ መከተል ስንችል ብቻ ነው የመንግሥተ ሰማይ እጩዎች የእግዚአብሔርም ቃል ፈጻሚዎች ነን ብለን በሙላት መናገር የምንችለው። በዛሬው በዮሐንስ ወንጌል ምዕራፍ 21 ላይ ሲነበብ እንደሰማነው ጌታችን ኢየሱስ ክርስቶስ ከቅዱስ ጴጥሮስ ጋር ያደረገውን ውይይትና ስለ ሰጠውም ኃላፊነት ይናገራል። ይህ ጌታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ የሰጠው ኃላፊነት ገና ከጅምሩ ጴጥሮስ ሲጠራ አሳ አጥማጅ ነበርክ፣ አሁን ግን የሰዎች አጥማጅ ትሆናለህ ብሎ የተናገረው የክርስቶስ ቃል ተፈጸመ። ምክንያቱም ጌታችን ኢየሱስ ክርስቶስ ሦስት ጊዜ የዮና ልጅ ስምዖን ሆይ ከእነዚህ ይልቅ አብልጠ ትወደኛለህን ብሎ ከጠየቀው በኋላ ግልገሎቼን አሰማራ፣ ጠቦቶችን ጠብቅ፣ በጎችን አሰማራ ብሎ ጥብቅ ትእዛዝ ሰጥቶታል። ስለዚህ በዚህ መልኩ የክርስቶስ የሆኑት ክርስቶስ በየስማቸው ይጠራቸው የነበሩት ከፊት ከፊትም በመሄድ ይመራቸው የነበሩት ስለ እነርሱም ሲል ሕይወቱን አሳልፎ የሚሰጥላቸው የበጎቹ ጠባቂ አድርገው እኛም የክርስቶስ በጎች የሆንን ይህንን የክርስቶስን ቃል ሰምተን በቅዱስ ጴጥሮስ መሪነት አማካኝነት ወደ ዘላለም ሕይወት እንሻገራለን። ጌታችን ኢየሱስ ክርስቶስ በጎቹን በለመለመ መስክ እንደሚያሰማራ ሁሉ ቅዱስ ጴጥሮስም በተቀበለው ኃላፊነት መሠረት በጎቹን ሆነ ጠቦቶቹን በለመለመ መስክ ይመራል፣ ያሰማራል። በዚያም መንጋ ውስጥ የተካተተ ሁሉ የኋላ ኋላ በክርስቶስ ጥላ ውስጥ ይኖራል። ምክንያቱም ቅዱስ ጴጥሮስም በጎቹን እንዲያሰማራ ኃላፊነቱን ይውሰድ እንጂ በጎቹም ሆነ ጠቦቶቹም ሁልጊዜም ቢሆን የክርስቶስ ናቸው። አንዳንድ የቤተ ክርስቲያን አባቶች ጌታችን ኢየሱስ ክርስቶስ ሐዋርያው ጴጥሮስን ሦስት ጊዜ የዮና ልጅ ስምዖን ሆይ ከእነዚህ ይልቅ አብልጠ ትወደኛለህን ብሎ የጠየቀው ከዚህ በፊት ጌታችን ኢየሱስ ክርስቶስ ተላልፎ በተሰጠበት ጊዜ ሐዋርያው ጴጥሮስን ሦስት ጊዜ ጌታችን ኢየሱስ ክርስቶስ በመካዱ ይህንን የክህደቱን ቃል መሰረዝና እንደ ንስሐም የሚቆጠር ነው ይላሉ። ስለዚህ እኛም በሠራናቸው ኀጢአቶች በመጸጸትና እውነተኛ ንስሐ በመግባት ጌታችን ኢየሱስ ክርስቶስ ባሳየን መንገድ፣ ባስተማረን ትምህርት፣ በሰጠን ጸጋ መመላለስ እንችል ዘንድ ዘወትር ከልጁ አጠገብ የማትለየው እመቤታችን ቅድስት ድንግል ማርያም ከእኛ አጠገብ ሆና የአንድያ ልጇን ጸጋና በረከት ለእያንዳንዳችን ታሰጠን፣ እጃችንንም ይዛ ጌታችን ኢየሱስ ክርስቶስ በሚገኝበት በለመለመው መስክ ትምራን። በተለይም ይህ የግንቦት ወር ለእመቤታችን ቅድስት ድንግል ማርያም የተለየ ወር ነውና በዚህን ጊዜ የእርሷን ትሕትና፣ የእርሷን ታዛዥነት፣ የእርሷን ቅድስና በመመልከት እኛም በተቻለን አቅም ሁሉ ትሑቶች፣ ታዛዦች፣ ቅዱሳኖች ለመሆን ጥረት እንድናደርግና ልክ እንደ እናታችን ቅድስት ድንግል ማርያም የቅድስናን መንገድ መከተል እንድንችል እሷ ራሷ እጃችንን ይዛ ትምራን፣ እርሷ ወደ ደረሰችበትን ቦታ ታደርሰን፣ የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 9 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዕለታዊ ጭንቀታችን ለመልካም ሥራችን እንቅፋት መሆን የለበትም በሚል አርዕስት በባልደረባችን ዮሐንስ መኮንን የተዘጋጀ አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 19 ተወስዶ የተነበበው የወንጌል ክፍል ጌታችን ኢየሱስ ክርስቶስ ከትንሣኤው በኋላ ለሐዋርያቱ ሦስተኛ ጊዜ እንደታያቸው ያስታውሰናል። ይህም የሆነው በገሊላ ሐይቅ ዳርቻ ሲሆን ከሁሉም በላይ ደግሞ ስምዖን ጴጥሮስን ይመለከታል። ስምዖን ጴጥሮስ በዚያን ወቅት ከሌሎች ደቀ መዛሙርት ጋር ነበርና አሳን ለማጥመድ እንደሚሄድ ነገራቸው። ይህን ማለቱ የተለመደ በመሆኑ ምንም የሚያስደንቅ ሆኖ አልተገኘም። ምክንያቱም ከዚያን ጊዜ በፊትም ቢሆን ስምዖን ጴጥሮስ አሳ አጥማጅ ስለነበር ነው። ነገር ግን የአሳ አጥማጅነትን ሥራና መረቦችንም በሙሉ በመጣል ኢየሱስ ክርስቶስን መከተል የጀመረው በዚያው በገሊላ ሐይቅ ነበር። ከሞት የተነሳው ኢየሱስ ክርስቶስም ይጠብቀው ስለነበር የአሳ አጥማጅነት ሥራውን መተው ትንሽ ቅር ቢያሰኘውም ወደ ቀድሞ ሕይወቱ እንደሚመለስ ከእርሱ ጋር ለነበሩት ነገራቸው። እነርሱም ከተስማሙ በኋላ አብረውት እንደሚሄዱ ነገሩት። በዚያን ሌሊት አሳን ለማጥመድ ቢሞክሩም ምንም አላገኙም ነበር። ይህ ሁኔታ በእኛም ላይ ሊከሰት ይችላል። በድካም ብዛት፣ በብስጭት ወይም በስንፍና ምክንያት ከእግዚአብሔር ፈቃድ ይልቅ የግል ፍላጎትን ለመፈጸም ወይም ራስን ለማስደሰት ካለን ፍላጎት የተነሳ ከዚህ በፊት ላደረግነው ልዩ የሕይወታችን ምርጫ ዋጋን አለመስጠት ይሆናል። ለምሳሌ ከቤተሰብ ጋር አንድ ላይ የምንሆንበትን ጊዜ ከመመደብ ይልቅ ብቻችን መሆንን መምረጥ፣ መጸለይን መርሳት፣ የግል ፍላጎታችንን ብቻ ለማሳካት መሮጥ፣ በሌሎች አስቸኳይ ሥራዎች በማሳበብ በጎ ሥራዎችን መሥራት እንዳለብን መዘንጋት፣ እነዚህን በመሳሰሉ ምክንያቶች መፈጸም የሚገቡንን ሥራዎች ሳናከናውን እንቀራለን። ነገር ግን ይህን በማድረጋችን የምናተርፈው ብስጭት ብቻ ነው። ሐዋርያው ጴጥሮስንም ያጋጠመው ይህ ነበር። በዚያን ሌሊት ምንም ዓሣ ሳያጠምድ በቀረ ጊዜ፣ መረቡም ከሐይቁ ውስጥ ምንም ዓሣ ሳይዝ ባዶ በወጣ ጊዜ ተበሳጭቶ ነበር። እኛም ብንሆን እንደ እርሱ ነን። ይህ ታዲያ በሕይወታችን ወደ ኋላ የሚመልሰን እንጂ ምንም ዐይነት እርካታን የሚሰጥ አይደለም። በሐዋርያው ጴጥሮስና በኢየሱስ ክርስቶስ መካከል የሆነው ነገር ምንድን ነው ብለን ብንጠይቅ፣ ኢየሱስ ክርስቶስ ጴጥሮስንና ሌሎችን እንድርያስን፣ ያዕቆብንና ዮሐንስን ወደ መረጣቸው ገሊላ ሐይቅ ዳርቻ መጣ። ኢየሱስ ክርስቶስ እነዚህን ሰዎች በሐይቁ ዳርቻ ባገኛቸው ጊዜ አልነቀፋቸውም። ኢየሱስ ክርስቶስ ሁሌም ቢሆን ልባቸውን ከመማረክ በቀር ማንንም አይነቅፍም። በዮሐንስ ወንጌል ምዕራፍ 21 ቁጥር 5 ላይ እንደተጻፈው ደቀ መዛሙርቱን ልጆቼ ሆይ በማለት በርኅራዬ ይጠራቸዋል። ከዚያን ጊዜ በፊት እንደሚያደርገውም ሁሉ መረባቸውን በድፍረት ወደ ሐይቁ እንዲወረውሩ ጋበዛቸው። በዚህ ጊዜ መረባቸው ሞልቶ እስኪፈስ ድረስ አሳን ያዘላቸው። ወንድሞቼና እህቶቼ፣ በሕይወታችን ውስጥ መረባችን ባዶ በሚሆንበት ጊዜ ማዘን፣ መጨነቅና ወደ ቀድሞ ሕይወት መመለስ የለብንም። ይህ በሚሆንበት ጊዜ ከኢየሱስ ክርስቶስ ጋር በመሆን አዲስ ሕይወት ልንጀምር ይገባል እንጂ ወደ ኋላ መመለስ የለብንም። መረባችን ባዶ በሚሆንበት ጊዜ ከኢየሱስ ክርስቶስ ጋር በመሆን መረባችንን በድጋሚ ወደ ባሕሩ መጣል ይኖርብናል። ሐዘንንና ብስጭትን መጋፈጥ ትርጉም የሌለው ሕይወትን ዘወትር ልንዋጋው ይገባል። ዛሬ በሕይወት ወደ ኋላ እንደ ተመለስኩ ይሰማኛል ብሎ ከማዘንና ከመበሳጨት ይልቅ ከኢየሱስ ክርስቶስ ጋር አዲስ ሕይወት እንደገና መጀመር ያስፈልጋል። እርሱም ዘወትር ይጠብቀናል። እርሱ ስለ እያንዳንዳችን፣ ስለ እኔ፣ ስለ አንተና ስለ አንቺ፣ ስለ ሁላችን ይጨነቃል፣ ያስባል። ስምዖን ጴጥሮስም ይህ አስፈልጎት ነበር። በዮሐንስ ወንጌል ምዕራፍ 21 ቁጥር 7 ላይ እንደተጻፈው ኢየሱስ የሚወደው ደቀ መዝሙር ዮሐንስ ጴጥሮስን ጌታ እኮ ነው ባለው ጊዜ በፍጥነት ወደ ሐይቁ ዘሎ በመግባት ወደ ኢየሱስ ክርስቶስ መዋኘት ጀመረ። ይህም ትክክለኛ የፍቅር መገለጫ ነበር። ፍቅር ከአስፈላጊነቱ፣ ከምቾትነቱ ወይም ከግዴታነቱ ባሻገር አስደናቂ ነገሮችን፣ አዳዲስ ነገሮችንና ራስን በነጻነት አሳልፎ የመስጠት ቅንዓትን ይፈጥራል። በዕድሜ ከሌሎች የሚያንሰው ዮሐንስ ኢየሱስን ሊያውቀው የቻለው ከደቀ መዛሙርቱ መካከል ታላቅ የነበረው ጴጥሮስም ወደ ሐይቁ ዘሎ በመግባት ወደ ኢየሱስ ክርስቶስ የሄደው በዚህ መንገድ ነበር። ስምዖን ጴጥሮስ ወደ ኢየሱስ ክርስቶስ ለመድረስ ባደረገው ዋና ውስጥ አዲስ ጉጉት እንደነበረው ይታይ ነበር። ወንድሞቼና እህቶቼ፣ ከሞት የተነሳው ጌታችን ኢየሱስ ክርስቶስ ዛሬ እያንዳንዳችንን ለአዲስ ተነሳሽነት ይጋብዘናል። ምንም ነገር እንደምናጣ ሳንፈራ፣ ግራና ቀኝ ሳንመለከት፣ ሌሎች እንዲጀምሩት ሳንጠብቅ መልካም ወደ ሆነው መንገድ ቶሎ ብለን እንድንገባ ይጋብዘናል። ኢየሱስ ክርስቶስን ለማግኘት ስንነሣ ሌሎችን መጠበቅ አያስፈልግም። ምክንያቱም ለሚያጋጥመን ነገር ሁሉ ኃላፊነትን በመውሰድ በድፍረት መነሳት አለብን።
ይህን በምናደርግበት ጊዜ ለሌሎች በጎ የሆነውን ለማድረግ ዝግጁዎች ነን ወይስ ልባችንን ለሌሎች ዝግ በማድረግ በፍርሃት ውስጥ እንገኛለን ብለን ራሳችንን መጠየቅ ያስፈልጋል? ኢየሱስ ክርስቶስ በዛሬው ቃሉ የሚነግረን ይህ ነው። በዚህ ታሪክ መጨረሻ ኢየሱስ ክርስቶስ ስምዖን ጴጥሮስን 3 ጊዜ መጠየቁን እንመለከታለን። የዮና ልጅ ስምዖን ሆይ እነዚህ ከሚወዱኝ ይበልጥ ትወደኛለህን አለው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 16 ከሞት የተነሳው ኢየሱስ ክርስቶስ ዛሬ እያንዳንዳችንን ትወደኛለህን ትወጂኛለሽን በማለት ይጠይቀናል። ምክንያቱም ኢየሱስ ክርስቶስ በብርሃነ ትንሣኤው አማካኝነት ልባችን እንዲቀሰቀስ ይፈልጋል። እምነት የእውቀት ጉዳይ ሳይሆን የፍቅር ጥያቄ ነው። ኢየሱስ ክርስቶስ እናንተን እኔንና ሁላችንንም ትወደኛለህን ትወጂኛለሽን በማለት ይጠይቀናል። መረባችን ባዶ በሚሆንበት ጊዜ ምናልባትም ተስፋን ከመቁረጥ የተነሳ በራስ መተማመን ሲጠፋ በድጋሚ መረባችንን ወደ ባህሩ ለመጣል ድፍረት እንዲኖረን ይጠይቀናል። ስምዖን ጴጥሮስ ወደ ኢየሱስ ክርስቶስ ዘንድ ከመጣበት ጊዜ አንስቶ ቀድሞ የነበረውን የዓሣ አጥማጅነት ሥራ ለአንዴና ለመጨረሻ ጊዜ በመተው ራሱን ለእግዚአብሔር ለወንድሞቹና እህቶቹ አገልግሎት ሕይወቱን እዚህ በሚገኝበት ስፍራ ለሞት አሳልፎ እስከ መስጠት ደርሷል። እኛስ ታዲያ ኢየሱስ ክርስቶስን ማፍቀር እንፈልጋለን? የእግዚአብሔርን ፈቃድ ለመፈጸም ዘወትር ዝግጁ የሆነች እመቤታችን ቅድስት ድንግል ማርያም መልካምን ማድረግ የምንችልበትን ኃይል እንድናውቅ ትርዳን።

ክቡራትና ክቡራን አድማጮቻችን ከዚህ በላይ ያሰማናችሁት ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ሚያዝያ 23 ቀን 2014 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተገኙት ምዕመናን መንፈሳዊ ነጋዴንና የአገር ጎብኚዎች ያሰሙት አስተንትኖ ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን እናመሰግናለን።

አድማጮቻችን የዛሬው የእሁድ የግንቦት 10 2017 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 9 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የግንቦት 9 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣቸዋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ዕለታዊ ጭንቀታችን ለመልካም ሥራችን እንቅፋት መሆን በፍጹም የለበትም በሚል ርዕስ የቀረበ አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣቸዋለን። የዛሬ ሁለት ተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 21 ከቁጥር 15 እስከ 25 ላይ እንደተጠቀሰው፣ በልተው ካበቁ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ አብልጠህ ትወደኛለህን? አለው። እርሱም አዎን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም ጠቦቶችን መግብ አለው። ኢየሱስም ለሁለተኛ ጊዜ የዮና ልጅ ስምዖን ሆይ በእውነት ትወደኛለህን? አለው። እርሱም አዎን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም በጎቼን ጠብቅ አለው። ሦስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ጴጥሮስም ሦስተኛ ጊዜ ኢየሱስ ትወደኛለህን ብሎ ስለ ጠየቀው አዝኖ ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህም ታውቃለህ አለው። ኢየሱስም እንዲህ አለው፣ በጎችን መግብ። እውነት እልሃለሁ፣ ወጣት ሳለህ ልብስህን ራስ ለብሰህ ወደ ፈለክበት ትሄድ ነበር፣ ስትሸመግል ግን እጅህን ትዘረጋለህ፣ ሌላም ሰው ልብስህን አስታጥቆ ልትሄድ ወደ ማትፈልግበት ቦታ ይወስድሃል። ኢየሱስ ይህንን ያለው ጴጥሮስ በምን ዐይነት ሞት እግዚአብሔርን እንደሚያከብረው ለማመልከት ነው። ከዚህ በኋላ ተከተለኝ አለው። ጴጥሮስ ወደ ኋላ ዞር ሲል ኢየሱስ ይወደው የነበረ ደቀ መዝሙር ሲከተላቸው አየ። ይህም ደቀ መዝሙር ያን ጊዜ ራት ሲበሉ ወደ ኢየሱስ ደረት ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበር። ጴጥሮስ ባየው ጊዜ ጌታ ሆይ እርሱስ ብሎ ጠየቀ። ኢየሱስም እስክመለስ ድረስ በሕይወት እንዲኖር ብፈልግ እንኳን አንተ ምን ቸገረ? አንተ ራስ ተከተለኝ አለው። በዚህ ምክንያት ይህ ደቀ መዝሙር አይሞትም የሚል ወሬ በወንድሞች መካከል ተሰራጨ። ኢየሱስ ግን እስክመለስ ድረስ በሕይወት እንዲኖር ብፈልግ አንተ ምን ቸገረ አለው እንጂ እንደማይሞት አልነገረውም። ስለ እነዚህ የሚመሰክረውና ይህንን የጻፈው ይህ ደቀ መዝሙር ነው። ምስክርነቱም እውነት እንደሆነ እናውቃለን። ኢየሱስ ያደረጋቸው ሌሎች ብዙ ነገሮች አሉ። ሁሉም ነገር ቢጻፍ ለተጻፉት መጽሐፍት ሁሉ ዓለም በቂ ቦታ የሚኖረው አይመስለኝም። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውን

በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም በጎ ፈቃድ ያላችሁ ሁሉ፣ ዛሬ እንደ ቤተ ክርስቲያናችን ሥርዓት አቆጣጠር የትንሣኤ አምስተኛ ሰንበትን እናከብራለን። በዚህ ዕለት ጌታችን ኢየሱስ ክርስቶስ የሕይወታችን መመሪያ የሆነውን ቃሉን ቅድስት ቤተ ክርስቲያን ለዕለቱ ባዘጋጀችልን ንባባት አማካኝነት ወደ እያንዳንዳችን ልብ ይልካል። በእርግጥ ጌታችን ኢየሱስ ክርስቶስ ቃሉን ወደ እኛ ሲልክ ቃሉ በሙሉ ልብ እንድናዳምጠውና እንድናስተውል ቢሆንም የቃሉ መደመጥ ዋነኛ ዓላማውና ግቡ ያዳመጥነውን ቃል በሕይወታችን መተግበር እንድንችል ነው። ለዚህም ነው ሁልጊዜ የቃሉ ሰሚዎች ብቻ ሳንሆን በተግባር የምናውልበት ብርታትና ጸጋ ስጠን ብለን የምንለምነው። እንግዲህ በዚህ መልኩ ቅዱስ ሐዋርያው ጳውሎስ ለሮም ሰዎች በጻፈው መልእክት አድርጎ ዛሬ ለእኛም እግዚአብሔር ፍጹም መሐሪ፣ ፍጹም ይቅር ባይ አምላክ መሆኑን ይነግረናል። እኛ ልጆቹ ምንም ያህል ኃጢአተኞች ብንሆንም እንኳን በእርሱ ፊት ለመቆም የተገባን ስሙን ለመጥራት በአነጋገራችን ሆነ በአካሄዳችን ሆነ በምግባራችን የተገባን ባንሆንም እንኳን የእርሱ ፍቅር፣ የእርሱ ቸርነት፣ የእርሱ ምሕረት እኛ ከምንገምተው በላይ ነውና እጆቹን ዘርግቶ ሊያቅፈን፣ ሊያበረታታን፣ እውነተኛ አባትነቱን ሊያሳየን ዘወትር ወደ እኛ ይመጣል። ከኃጢአታችንም ይፈታናል፣ በፍቅሩና በጸጋውም ይሞላናል። ቅዱስ ሐዋርያ ጳውሎስ በዚሁ መልእክቱ በቁጥር 2 ላይ እንደሚጠቅሰው እኛ ለኃጢአት ሞተናል ይለናል። ለኃጢአት መሞት ማለት በእግዚአብሔር ጸጋ በጌታችን ኢየሱስ ክርስቶስ ሞትና ትንሣኤ መሳተፍ፣ ድሮ ከነበረበት አሮጌ እኛነት በመውጣት በአንድያ የእግዚአብሔር ልጅ የተጎናጸፍነውን አዲሱን ከኃጢአት ነፃ የመውጣት ሰውነት ይዘን ወደ ቅድስና ጉዞ መጀመር ማለት ነው። ለኃጢአት መሞት ማለት ማንነታችንን ሙሉ በሙሉ ለእግዚአብሔር ፍቃድ ማስገዛት ማለት ነው። ለኃጢአት መሞት ማለት ለራሳችን ፍላጎትና ስሜት ብቻ መገዛት ሳይሆን እግዚአብሔር በመንፈስ ቅዱስ መሪነት፣ በመንፈስ ቅዱስ አጋዥነት ለሚሰጠን መመሪያ ተገዢ መሆን ማለት ነው። ለኃጢአት መሞት ማለት ሰይጣንንና ከእርሱ የሚመነጨውን ማንኛውንም አይነት ክፉ ሐሳብና ምኞት መካድ ማለት ነው። ለኃጢአት መሞት ማለት ከማንኛውም አይነት ኃጢአት ነፃ በመሆን በእግዚአብሔር ጸጋ ውስጥ መመላለስ ማለት ነው። ቅዱስ ሐዋርያው ጳውሎስ እንደሚለው በጌታችን ኢየሱስ ክርስቶስ ተጠምቀናል ስንል ከጌታችን ኢየሱስ ክርስቶስ ጋር አብረን ሞተናል፣ ከጌታችን ኢየሱስ ክርስቶስ ጋር አብረን ወደ መቃብር ወርደናል። እዛም በኃጢአት የበሰበሰውን አሮጌውን ሰውነት በመተው ከጌታችን ኢየሱስ ክርስቶስ ጋር አብረን በአዲስ ሰውነት፣ በአዲስ መንፈስ፣ በአዲስ ኃይል ተነስተናል ማለታችን ነው። በጌታችን ኢየሱስ ክርስቶስ አዲስ ፍጥረት ሆነናል ማለታችን ነው። ይህ በጌታችን ኢየሱስ ክርስቶስ ትንሣኤ ያገኘነው አዲስ ሕይወት በተለያዩ መንፈሳዊ እሴቶች ልንጠብቀው፣ ልንንከባከበው ይገባል። በተለይም የእምነታችን መሠረትና የጸጋዎች ሁሉ ምንጭ በሆነው በመሥዋዕተ ቅዳሴ መሳተፍ የምሥጢራትን የጸጋዎችን ሁሉ ባለቤት የሆነውን ጌታችን ኢየሱስ ክርስቶስን በሥጋ ወደሙ መልክ መቀበልና ከእርሱም በምናገኘው ኃይል በየትኛውም መንፈሳዊ እንቅስቃሴ ውስጥ ተካፋይ በመሆን ልናሳድገው ይገባል። ይህ የተቀበልነው አዲስ ሰውነት በዚሁ መልኩ በየጊዜው እየታደሰ የማሄድ ከሆነ የተቀበልነው ጸጋ ቀስ በቀስ ከውስጣችን በመውጣት ተመልሰን ወደ አሮጌው ኃጢአተኛ እኛነታችን በማዘንበል እንደ ቀድሞ የሰይጣንና የእርሱን ሥራ ብቻ ተካፋዮች እንሆናለን ማለት ነው። አንድ ተክል ተተክሎ አስፈላጊ እንክብካቤ ካልተደረገለት በምንም መልኩ ሊያድግ አይችልም። ማለትም ውሃ ማጠጣት፣ መኮትኮት፣ አረሙን ማስወገድ፣ በዙሪያው ማዳበሪያ መጨመርና የመሳሰሉትን። ከተነፈገ አድጎ ፍሬ ማፍራት አይደለም ማደጉ ራሱ ጥያቄ ውስጥ ይወድቃል። ቀስ በቀስ ይጠወልጋል፣ ይደርቃል፣ በስተ መጨረሻም ይሞታል። እኛም በመንፈሳዊ ሕይወታችን እንደዚህ ነን። አስፈላጊው መንፈሳዊ እንክብካቤ ከሌለ ቀስ በቀስ እንጠወልጋለን፣ እንደርቃለን፣ በስተ መጨረሻም እንሞታለን። ቅዱስ ሐዋርያው ጴጥሮስም በሁለተኛ መልእክቱ የሚደግምልን ተመሳሳይ ሐሳብ ነው። ለኃጢአት ሞተናልና ከእንግዲህ ወዲህ የሥጋን ክፉ ምኞት በማድረግ ሳይሆን የእግዚአብሔርን ፍቃድ ለመፈጸም መኖር አለብን ይለናል። ቅዱስ ሐዋርያው ጴጥሮስ
ሌላ የሚያካፍለን ሐሳብ ሁሉ ጊዜ የዓለም መጨረሻ ነገ እንደሆነ የጌታችን ኢየሱስ ክርስቶስ መምጫ ነገ እንደሆነ አድርገን መኖር እንዳለብን ይነግረናል። ይህም ማለት ዘወትር ከኃጢአት ጸድተን በእግዚአብሔር ጸጋ እየተመላለስን እንድንኖር በትንሣኤው አማካኝነት ያገኘነውን አዲስ ሕይወት ጠብቀን ይዘን ወደ ዘላለማዊ ሕይወት እንድንሻገር መልእክቱን ያስተላልፍልናል። ቅዱስ ሐዋርያ ጴጥሮስ በመቀጠል እንደ ባለ አእምሮ ሐሳቡ ጸሎትን ለማድረግ ይረዳችሁ ዘንድ በመጠን ኑሩ፣ ከሁሉም በላይ ደግሞ እርስ በርሳችሁ ፍቅር ይኑራችሁ፣ እግዚአብሔር በሰጣችሁ ስጦታ ተጠቅማችሁ ወንድሞቻችሁንና እህቶቻችሁን በሚገባ አገልግሉ ይለናል። ይህንን ማድረግ ስንችል ብቻ ነው ጌታችን ኢየሱስ ክርስቶስ በትንሣኤው በሰጠን አዲስ ሕይወት ውስጥ እየኖርነን ብለን መናገር የምንችለው። ይህንን መተኪያ የሌለው ቀጥተኛ መንገድ መከተል ስንችል ብቻ ነው የመንግሥተ ሰማይ እጩዎች የእግዚአብሔርም ቃል ፈጻሚዎች ነን ብለን በሙላት መናገር የምንችለው። በዛሬው በዮሐንስ ወንጌል ምዕራፍ 21 ላይ ሲነበብ እንደሰማነው ጌታችን ኢየሱስ ክርስቶስ ከቅዱስ ጴጥሮስ ጋር ያደረገውን ውይይትና ስለ ሰጠው ኃላፊነት ይናገራል። ይህ ጌታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ የሰጠው ኃላፊነት ገና ከጅምሩ ጴጥሮስ ሲጠራ አሳ አጥማጅ ነበርክ፣ አሁን ግን የሰዎች አጥማጅ ትሆናለህ ብሎ የተናገረው የክርስቶስ ቃል ተፈጸመ። ምክንያቱም ጌታችን ኢየሱስ ክርስቶስ ሦስት ጊዜ የዮና ልጅ ስምዖን ሆይ ከእነዚህ ይልቅ አብልጠ ትወደኛለህን ብሎ ከጠየቀው በኋላ ግልገሎቼን አሰማራ፣ ጠቦቶችን ጠብቅ፣ በጎችን አሰማራ ብሎ ጥብቅ ትእዛዝ ሰጥቶታል። ስለዚህ በዚህ መልኩ የክርስቶስ የሆኑት ክርስቶስ በየስማቸው ይጠራቸው የነበሩት ከፊት ከፊትም በመሄድ ይመራቸው የነበሩት ስለ እነርሱም ሲል ሕይወቱን አሳልፎ የሚሰጥላቸው የበጎቹ ጠባቂ አድርገው እኛም የክርስቶስ በጎች የሆንን ይህንን የክርስቶስን ቃል ሰምተን በቅዱስ ጴጥሮስ መሪነት አማካኝነት ወደ ዘላለም ሕይወት እንሻገራለን። ጌታችን ኢየሱስ ክርስቶስ በጎቹን በለመለመ መስክ እንደሚያሰማራ ሁሉ ቅዱስ ጴጥሮስም በተቀበለው ኃላፊነት መሠረት በጎቹን ሆነ ጠቦቶቹን በለመለመ መስክ ይመራል፣ ያሰማራል። በዚያም መንጋ ውስጥ የተካተተ ሁሉ የኋላ ኋላ በክርስቶስ ጥላ ውስጥ ይኖራል። ምክንያቱም ቅዱስ ጴጥሮስም በጎቹን እንዲያሰማራ ኃላፊነቱን ይውሰድ እንጂ በጎቹም ሆነ ጠቦቶቹም ሁልጊዜም ቢሆን የክርስቶስ ናቸው። አንዳንድ የቤተ ክርስቲያን አባቶች ጌታችን ኢየሱስ ክርስቶስ ሐዋርያው ጴጥሮስን ሦስት ጊዜ የዮና ልጅ ስምዖን ሆይ ከእነዚህ ይልቅ አብልጠ ትወደኛለህን ብሎ የጠየቀው ከዚህ በፊት ጌታችን ኢየሱስ ክርስቶስ ተላልፎ በተሰጠበት ጊዜ ሐዋርያው ጴጥሮስን ሦስት ጊዜ ጌታችን ኢየሱስ ክርስቶስ በመካዱ ይህንን የክህደቱን ቃል መሰረዝና እንደ ንስሐም የሚቆጠር ነው ይላሉ። ስለዚህ እኛም በሠራናቸው ኃጢአቶች በመጸጸትና እውነተኛ ንስሐ በመግባት ጌታችን ኢየሱስ ክርስቶስ ባሳየን መንገድ ባስተማረን ትምህርት በሰጠን ጸጋ መመላለስ እንችል ዘንድ ዘወትር ከልጇ አጠገብ የማትለየው እመቤታችን ቅድስት ድንግል ማርያም ከእኛ አጠገብ ሆና የአንድያ ልጇን ጸጋና በረከት ለእያንዳንዳችን ታሰጠን እጃችንንም ይዛ ጌታችን ኢየሱስ ክርስቶስ በሚገኝበት በለመለመው መስክ ትምራን። በተለይም ይህ የግንቦት ወር ለእመቤታችን ቅድስት ድንግል ማርያም የተለየ ወር ነውና በዚህን ጊዜ የእርሷን ትሕትና፣ የእርሷን ታዛዥነት፣ የእርሷን ቅድስና በመመልከት እኛም በተቻለን አቅም ሁሉ ትሑቶች፣ ታዛዦች፣ ቅዱሳኖች ለመሆን ጥረት እንድናደርግና ልክ እንደ እናታችን ቅድስት ድንግል ማርያም የቅድስናን መንገድ መከተል እንድንችል እሷ ራሷ እጃችንን ይዛ ትምራን፣ እርሷ ወደ ደረሰችበትን ቦታ ታደርሰን፣ የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 9 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዕለታዊ ጭንቀታችን ለመልካም ሥራችን እንቅፋት መሆን የለበትም በሚል አርዕስት በባልደረባችን ዮሐንስ መኮንን የተዘጋጀ አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

ውድ ወንድሞቼና እህቶቼ እንኳን ለዛሬው እሁድ አደረሳችሁ። በዛሬው መስዋዕተ ቅዳሴያችን ከዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 19 ተወስዶ የተነበበው የወንጌል ክፍል ጌታችን ኢየሱስ ክርስቶስ ከትንሣኤው በኋላ ለሐዋርያቱ ሦስተኛ ጊዜ እንደታያቸው ያስታውሰናል። ይህም የሆነው በገሊላ ሐይቅ ዳርቻ ሲሆን ከሁሉም በላይ ደግሞ ስምዖን ጴጥሮስን ይመለከታል። ስምዖን ጴጥሮስ በዚያን ወቅት ከሌሎች ደቀ መዛሙርት ጋር ነበርና አሳን ለማጥመድ እንደሚሄድ ነገራቸው። ይህን ማለቱ የተለመደ በመሆኑ ምንም የሚያስደንቅ ሆኖ አልተገኘም። ምክንያቱም ከዚያን ጊዜ በፊትም ቢሆን ስምዖን ጴጥሮስ አሳ አጥማጅ ስለነበር ነው። ነገር ግን የአሳ አጥማጅነትን ሥራና መረቦችንም በሙሉ በመጣል ኢየሱስ ክርስቶስን መከተል የጀመረው በዚያው በገሊላ ሐይቅ ነበር። ከሞት የተነሳው ኢየሱስ ክርስቶስም ይጠብቀው ስለነበር የአሳ አጥማጅነት ሥራውን መተው ትንሽ ቅር ቢያሰኘውም ወደ ቀድሞ ሕይወቱ እንደሚመለስ ከእርሱ ጋር ለነበሩት ነገራቸው። እነርሱም ከተስማሙ በኋላ አብረውት እንደሚሄዱ ነገሩት። በዚያን ሌሊት አሳን ለማጥመድ ቢሞክሩም ምንም አላገኙም ነበር። ይህ ሁኔታ በእኛም ላይ ሊከሰት ይችላል። በድካም ብዛት፣ በብስጭት ወይም በስንፍና ምክንያት ከእግዚአብሔር ፈቃድ ይልቅ የግል ፍላጎትን ለመፈጸም ወይም ራስን ለማስደሰት ካለን ፍላጎት የተነሳ ከዚህ በፊት ላደረግነው ልዩ የሕይወታችን ምርጫ ዋጋን አለመስጠት ይሆናል። ለምሳሌ ከቤተሰብ ጋር አንድ ላይ የምንሆንበትን ጊዜ ከመመደብ ይልቅ ብቻችን መሆንን መምረጥ፣ መጸለይን መርሳት፣ የግል ፍላጎታችንን ብቻ ለማሳካት መሮጥ፣ በሌሎች አስቸኳይ ሥራዎች በማሳበብ በጎ ሥራዎችን መሥራት እንዳለብን መዘንጋት፣ እነዚህን በመሳሰሉ ምክንያቶች መፈጸም የሚገቡንን ሥራዎች ሳናከናውን እንቀራለን። ነገር ግን ይህን በማድረጋችን የምናተርፈው ብስጭት ብቻ ነው። ሐዋርያው ጴጥሮስንም ያጋጠመው ይህ ነበር። በዚያን ሌሊት ምንም ዓሣ ሳያጠምድ በቀረ ጊዜ፣ መረቡም ከሐይቁ ውስጥ ምንም ዓሣ ሳይዝ ባዶ በወጣ ጊዜ ተበሳጭቶ ነበር። እኛም ብንሆን እንደ እርሱ ነን። ይህ ታዲያ በሕይወታችን ወደ ኋላ የሚመልሰን እንጂ ምንም ዓይነት እርካታን የሚሰጥ አይደለም። በሐዋርያው ጴጥሮስና በኢየሱስ ክርስቶስ መካከል የሆነው ነገር ምንድን ነው ብለን ብንጠይቅ፣ ኢየሱስ ክርስቶስ ጴጥሮስንና ሌሎችን እንድርያስን፣ ያዕቆብንና ዮሐንስን ወደ መረጣቸው ገሊላ ሐይቅ ዳርቻ መጣ። ኢየሱስ ክርስቶስ እነዚህን ሰዎች በሐይቁ ዳርቻ ባገኛቸው ጊዜ አልነቀፋቸውም። ኢየሱስ ክርስቶስ ሁሌም ቢሆን ልባቸውን ከመማረክ በቀር ማንንም አይነቅፍም። በዮሐንስ ወንጌል ምዕራፍ 21 ቁጥር 5 ላይ እንደተጻፈው ደቀ መዛሙርቱን ልጆቼ ሆይ በማለት በርኅራዬ ይጠራቸዋል። ከዚያን ጊዜ በፊት እንደሚያደርገውም ሁሉ መረባቸውን በድፍረት ወደ ሐይቁ እንዲወረውሩ ጋበዛቸው። በዚህ ጊዜ መረባቸው ሞልቶ እስኪፈስ ድረስ አሳን ያዘላቸው። ወንድሞቼና እህቶቼ፣ በሕይወታችን ውስጥ መረባችን ባዶ በሚሆንበት ጊዜ ማዘን፣ መጨነቅና ወደ ቀድሞ ሕይወት መመለስ የለብንም። ይህ በሚሆንበት ጊዜ ከኢየሱስ ክርስቶስ ጋር በመሆን አዲስ ሕይወት ልንጀምር ይገባል እንጂ ወደ ኋላ መመለስ የለብንም። መረባችን ባዶ በሚሆንበት ጊዜ ከኢየሱስ ክርስቶስ ጋር በመሆን መረባችንን በድጋሚ ወደ ባሕሩ መጣል ይኖርብናል። ሐዘንንና ብስጭትን መጋፈጥ ትርጉም የሌለው ሕይወትን ዘወትር ልንዋጋው ይገባል። ዛሬ በሕይወት ወደ ኋላ እንደ ተመለስኩ ይሰማኛል ብሎ ከማዘንና ከመበሳጨት ይልቅ ከኢየሱስ ክርስቶስ ጋር አዲስ ሕይወት እንደገና መጀመር ያስፈልጋል። እርሱም ዘወትር ይጠብቀናል። እርሱ ስለ እያንዳንዳችን፣ ስለ እኔ፣ ስለ አንተና ስለ አንቺ፣ ስለ ሁላችን ይጨነቃል፣ ያስባል። ስምዖን ጴጥሮስም ይህ አስፈልጎት ነበር። በዮሐንስ ወንጌል ምዕራፍ 21 ቁጥር 7 ላይ እንደተጻፈው ኢየሱስ የሚወደው ደቀ መዝሙር ዮሐንስ ጴጥሮስን ጌታ እኮ ነው ባለው ጊዜ በፍጥነት ወደ ሐይቁ ዘሎ በመግባት ወደ ኢየሱስ ክርስቶስ መዋኘት ጀመረ። ይህም ትክክለኛ የፍቅር መገለጫ ነበር። ፍቅር ከአስፈላጊነቱ፣ ከምቾትነቱ ወይም ከግዴታነቱ ባሻገር አስደናቂ ነገሮችን፣ አዳዲስ ነገሮችንና ራስን በነጻነት አሳልፎ የመስጠት ቅንዓትን ይፈጥራል። በዕድሜ ከሌሎች የሚያንሰው ዮሐንስ ኢየሱስን ሊያውቀው የቻለው ከደቀ መዛሙርቱ መካከል ታላቅ የነበረው ጴጥሮስም ወደ ሐይቁ ዘሎ በመግባት ወደ ኢየሱስ ክርስቶስ የሄደው በዚህ መንገድ ነበር። ስምዖን ጴጥሮስ ወደ ኢየሱስ ክርስቶስ ለመድረስ ባደረገው ዋና ውስጥ አዲስ ጉጉት እንደነበረው ይታይ ነበር። ወንድሞቼና እህቶቼ፣ ከሞት የተነሳው ጌታችን ኢየሱስ ክርስቶስ ዛሬ እያንዳንዳችንን ለአዲስ ተነሳሽነት ይጋብዘናል። ምንም ነገር እንደምናጣ ሳንፈራ፣ ግራና ቀኝ ሳንመለከት፣ ሌሎች እንዲጀምሩት ሳንጠብቅ፣ መልካም ወደ ሆነው መንገድ ቶሎ ብለን እንድንገባ ይጋብዘናል። ኢየሱስ ክርስቶስን ለማግኘት ስንነሳ ሌሎችን መጠበቅ አያስፈልግም።
ምክንያቱም ለሚያጋጥመን ነገር ሁሉ ኃላፊነትን በመውሰድ በድፍረት መነሳት አለብን። ይህን በመናደርግበት ጊዜ ለሌሎች በጎ የሆነን ለማድረግ ዝግጁዎች ነን ወይስ ልባችንን ለሌሎች ዝግ በማድረግ በፍራት ውስጥ እንደገኛለን ብለን ራሳችንን መጠየቅ ያስፈልጋል? ኢየሱስ ክርስቶስ በዛሬው ቃሉ የሚነግረን ይህ ነው። በዚህ ታሪክ መጨረሻ ኢየሱስ ክርስቶስ ስምዖን ጴጥሮስን 3 ጊዜ መጠየቁን እንመለከታለን። የዮና ልጅ ስምዖን ሆይ እነዚህ ከሚወዱኝ ይበልጥ ትወደኛለህን አለው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 16 ከሞት የተነሳው ኢየሱስ ክርስቶስ ዛሬ እያንዳንዳችንን ትወደኛለህን ትወጅኛለሽን በማለት ይጠይቀናል። ምክንያቱም ኢየሱስ ክርስቶስ በብርሃነ ትንሣኤው አማካኝነት ልባችን እንዲቀሰቀስ ይፈልጋል። እምነት የእውቀት ጉዳይ ሳይሆን የፍቅር ጥያቄ ነው። ኢየሱስ ክርስቶስ እናንተን እኔንና ሁላችንንም ትወደኛለህን ትወጅኛለሽን በማለት ይጠይቀናል። መረባችን ባዶ በሚሆንበት ጊዜ ምናልባትም ተስፋን ከመቁረጥ የተነሳ በራስ መተማመን ሲጠፋ በድጋሚ መረባችንን ወደ ባህሩ ለመጣል ድፍረት እንዲኖረን ይጠይቀናል። ስምዖን ጴጥሮስ ወደ ኢየሱስ ክርስቶስ ዘንድ ከመጣበት ጊዜ አንስቶ ቀድሞ የነበረውን የዓሣ አጥማጅነት ሥራ ለአንዴና ለመጨረሻ ጊዜ በመተው ራሱን ለእግዚአብሔር ለወንድሞቹና እህቶቹ አገልግሎት ሕይወቱን እዚህ በምንገኝበት ስፍራ ለሞት አሳልፎ እስከ መስጠት ደርሷል። እኛስ ታዲያ ኢየሱስ ክርስቶስን ማፍቀር እንፈልጋለን? የእግዚአብሔርን ፈቃድ ለመፈጸም ዘወትር ዝግጁ የሆነች እመቤታችን ቅድስት ድንግል ማርያም መልካምን ማድረግ የምንችልበትን ኃይል እንድናውቅ ትርዳን።

ክቡራትና ክቡራን አድማጮቻችን ከዚህ በላይ ያሰማናችሁት ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ሚያዝያ 23 ቀን 2014 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተገኙት ምዕመናን መንፈሳዊ ነጋዴንና የአገር ጎብኚዎች ያሰሙት አስተንትኖ ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን እናመሰግናለን።

አድማጮቻችን የዛሬው የእሁድ የግንቦት 10 2017 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።